ክቡራትና ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና ብጀካ ብሬድዮ ፌስቡክን ብማርበብ ሐበሬታ ቫቲካን ኒውስ ክፍርትራ አቢልኩም ክትከታተሉ ከመትኸሉን ከም ኦንናይ ኢሜል አድራሻናቲ igrino@spcnetbv.a ሙኻኑ ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎም ዕለት 15 ጥቅምቲ 2026 ዓመተ ምሕረት መደብ ፈኖና ጸብጻብ ኩነታት ጥዕና ሰሊካን ጳጳሳት ሊመበል 14 ናይ ፍቕሪ ሓሴት ሃርያም ማዕዳን ድሕሪ 10 ዓመት ሎሚ ምስ ኣባይቲ ስድራ ወንጌል ምእዋጅ ብዝብል ቁም ሓሳብ ተመሪሑ ናብ ዝተኻይደ ዓውደ ኣኼባ መዛዘም ሰሊካን ጳጳሳት ሊመበል 14 ዘመሓላልፎ መልእኽቲ ሰሊካን ጳጳሳት ሊመበል 14 10ይ ዓመት ዝኽሪ ሃርያም ማዕዳን ናይ ፍቕሪ ሓሴት ምኽንያት ካብ ዕለት 7 ክሳብ ዕለት 10 14 ጥቅምቲ ዝተኻይደ ዓውደ ኣኼባ መዛዘሚ ዕለት 14 ጥቅምቲ ኣብ ቅርዓት ቅዱስ ጴጥሮስ ብፍሉይ ልኡኾም ካርዲናል ሉዊስ ኣንቶኒ ታግል ኣቢሎም ዝለገስዎ ስብከት ሩሰሊካነ ጳጳሳት ሊመበል 14 ሮማ ኣብ ዝርከብ ዓብዪ ቤት ሕክምና ጀመሊ ካብ ዝተገብረ መጥባሕቲ ሳምቦ ኣብ ዝሓዊሉ ዘለዉ እዋን ካብ ትውልዲ ዓዶም ቺካጎ ዝመፁ ጉጅለ ተምሃሮ ንቅዱስነቶም ዘመሓላልፍሎም ናይ ቅልጡፍ ሕውየት ምንዮት መልእኽትታትን ህያባትን ናይቲ ብምኽንያት ዝኽሪ 10 ዓመት ናይ ፍቕሪ ሓሴት ሃርያም ማዕዳን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ ዝተኻይደ ዓውደ ኣኼባ መዛዘሚ ዝተዋህበ ጋዜጣዊ መግለፂ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎም መደብ ፈነወና እነሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎም መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርሰሊካነ ጳጳሳት ልዮን መበል 14 ኣብ ሆስፒታል ደሓን ለይ ተሓዲሮም ተንሲኦም እውን ቆሪሶም ክብል ቤት ጽሕፈት ዜናን ክፍል ማሕተምን ቅድስቲ መንበር ሎሚ ሓሙስ ንግሆ ኣብ ዘውፅኦ ጋዜጣዊ መግለጺ ኣመልኪቱ። ርሰሊካነ ጳጳሳት ልዮን ብዘይገለጸ ገም ዕውት መጥባሕቲ ሳምቡእ ድሕሪ ምግባሮም እዚ ኣብ ሆስፒታል ንኻልኣይ ለይቲ ዝጸንሕሉ ዘለዉ ኩነታት ዘመልክት ድማ እዩ ዝነበረ። ቅዱስ ኣቦና ዝሓለፈ ሶሉስ ዕለት 10 ጥቅምቲ ድሕሪ ቀትሪ ኣብ ሆስፒታል ጀመሊ መጥባሕቲ ተገብረሎም ኣብቲ ግዜ እቲ ሓካይም ታሕተዋይ ክፋል ናይ የማናይ ሳምቦኦም ከም ዝኣለዩሎምን ኣብታ ምሸት እቲኣ ብቤት ጽሕፈት ዜናን ክፍሊ ማሕተምን ዝወፀ መግለጺ ከም ዘመልከተ ዝዝከር እዩ። ኣብቲ ብመጥባሕቲ ዝወፀ ጥረ ኣቐዲሙ ብዝተገብረ መርመራ ናይ ሳምቡእ ካንሰር ከም ዝኾነ ተረጋጊጹ ኣሎ። ርእሰ ሊቃነ ጳጳሳት ኣብቲ ናይ መጥባሕቲ ክፍሊ ንሰለስተ ሰዓት ዝኸውን ጸንሑ፣ እቲ መጥባሕቲ ግና 90 ደቂቓ ኣቢሉ እዩ ዝወሰደ። ከምኡውን ከምቲ ተመደበ ብጽቡቕ እዩ ተኻይዱ። እቲ መጥባሕቲ ካብ ዝካየድ ኣትሒዙ ብዛዕባ እቲ ኣቐዲሙ ዝተኣወጀ ንሓደ ሰሙን ኣብ ሆስፒታል ክጸንሑ ምዃኖም ዝገልጽ ሓበሬታ ግን ክሳብ ሕጂ ሓንቲ ለውጢ ኣይተነግረን ዘሎ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ብዕለት 14 ጥቅምቲ ድሕሪ ቀትሪ ነቲ ብዶክተር ሉዊጂ ካርቦነን ፕሮፌሰር ስቴፋኖ ማርጋሪቶራ ሓላፊ ክፍሊ መጥባሕቲ ሆስፒታል ጀመልን ምስ ጉጅለ ሕክምና ነቲ

0: እነ ክብራን ሰማዕትና ስለመከታተልኩም ለማስገን ናይ ሎሚ መደፈናውና አብዚ ይዛዘም አብላይ ጽባህ መደፈናው ክሳብ ንራ ከበብደሐነ ሰላም ጽንሑ
1: ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

ዝተፈተነ ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.